ግን አለ ጆሩ ከዚህ ነጥብ ታጀፈ ሚሚትና ነው እና ኢሊሚትድ ገበርት ያደረበው ለምባከሪቾ ኤሪያ ሲጆሮች ነው 2.2 ኢሚትድ ለምባና ኩሩ ኤሪያ